ደስታ ገደብ ፍላጎት ይሳ ጊዜ ሰዓት መደብ ዱር አጎዳት ሰው አደማመር እድሜ ገመድ ልክ ይሆናል ልኩን እንዳሰብ ነው እናሸናለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ